0: ሽታ ማታ በሽታ ይላይ በሽታ ላመጣ በንቻሮ በግዳም በሶስቱ መንደር የሽማግሌ ልጅ ተብዬ ነበር የው ባንተ በኩል ስሜ ሲሰበር አንተ ምን አምልጭ እኔን ሰው ያወቅ እንዳልመጣም ኮራው dal kar chana kangi hey mane ye
1: samane anchim sawan chna saw katro matfat arsom sawna saw katro matfat dama demo kanfar anchi doza

0: ለተጂ ግዜ ማሳለፊያ ቅራሪ ነህ እንጂ
1: ያንቺ ያለ
0: ማሬ
1: ዘመዴ ከእንግዲህ ወዲያን አለለማመጥም
0: ጥርግበል
1: ከእንግዲህ ወዲያን አለለማመንም
0: እኔ ማልፈልግ
1: እንደ ናዝሬት ፈርሜል ያንከባልሽ
0: ማለት አልሄድም ደሞ አመለ ውዳቂ ሰንጋ ፈረስ አስረ አህያ ናፋቂ
1: አፈ